ጤና ይስጥልኝ አድማጮቻችን እንደምን አደራችሁ? ይህ የዋሊያ ራዲዮ ድምጽ ነው። የዋሊያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 64 00 444 ነው። መልካም ቆይታ።

በአማርኛ ቋንቋ ከ10 ሰዓት እስከ 11 ሰዓት የተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬ ዕለቱ ቅዳሜ ነሐሴ 9 ቀን 2018 ዓመተ ምህረት ነው። እንደ ኢትዮጵያ አቆጣጠር ፈረንጆቹ አውጎስት 15 2026 ነው። እንግዲህ ያው ተሰለመደው እናንተም በስልክ ቁጥራችን 0711640044 ላይ በመደወል ሐሳብ አስተያየታችሁን ታካፍሉን። እንዲሁም የዝግጅቱ ተሳታፊ እንድትሆኑ ጋብዛችኋለን። መልካም ቆይታ።

Tarastlan almışlar. Bir kamin de buna referatçı. Gidik zarim detelemedondan program için izin garbanan diyor mitleye müzik açın. Gabzaço halen gidik oğlu fitken program ulay silemi gattımı makurarıt kalıp ikarta deyik halen. Yav samantum ማለት በየሳምንቱ ጊዜ ማግኘት ስለማይቻል ወይም ስላልቻልኩ ባለፉት ሁለት ሳምንታት ሁሉ እንግዲህ ሬዲዮ ላይፍ ፕሮግራም ከማስተላለፍ ተቆጥቦ ነበር። ለዚህም እንግዲህ አስቀድሜ ይቅርታ ጠይቃለሁ። መፍትሄው ግን መተጋገዙ ነው እና እሱ ላይ ተታተኩሩ ዛሬም በድጋሚ ጥሪን አደርጋለሁ። ሌላው በዚህ ጋጣሚ በእውነት የኛ አድማጮችን ከፍተው ራዲዮ ናቸውን እንዳይሰቀቁ በማለት ተለያዩ ግሩፕ ሙዚቃዎችን በመምረት ያስተናገደንን ወንድሜ ተስፋ ተክሌን ከልብ አመሰግናለሁ። ከዩቲዩብ ከኤርትራ ሬዲዮ ተስፋ ሽወጣ ስክሪስትን አመሰግናለሁ። እንግዲህ መልካም ቆይታ ወድቃሚ እየተመኘው ለዛሬ ከመረጥላችሁ ሙዚቃ መካከል የመጀመሪያውን ጋብዛችኋለሁ። መልካም ቆይታ ተሳትፏችሁ ይቀጥል። ስልክ ቁጥራችን 0711 64 00 444 ነው። መልካም ጊዜ።

እሺ አድማጮቻችን የተከታተላችሁት ያለው ሳምንታዊ የኢትዮጵያ ድምጽ ዋልያ ሬዲዮ ነው። እንግዲህ ለዛሬ ደግሞ በተለይ ወደዚህ ወደ ከተማችን መቀለመትሉ ሰዎች የምታያቸው ነገሮች አይጠፉም እና እነሱን መስታወስ ፈልጋለሁ። ኢንተረስ ካላችሁ በተለይ ለላቲን ጃዝ ፌስቲቫል አለ በቲያትር ሃውስ ሽቱትጋርት ነው የሚካሄደው። እንግዲህ ጃዝ ወዳጆች እሱን መከታተል ትችላላችሁ። ሌላው ፎርሴ ኦፕን የሚባል ፕሮግራም እዚሁ ሽቱትጋርት ፎርሴ ላይ አለ። እሱ እንደውም ለሁሉም የሚመች ይመስለኛል። አንደኛ መግቢያውም የለውም በነፃ ነው። ሌላው ከዚህ ጋር ተያይዞ ግን ወደ ከተማ ስትመጡ ያው አንድ ሰዓት ቀደም ብላችሁ ማያዝ እና መውሰድ ይኖርባችኋል። ረጅም ጊዜ ሊፈጅ ስለሚችል መንገዱ በተለያየ ምክንያት በሽታውም ይሁን በተለይ ደግሞ የህዝብ መመላለሻ የምትጠቀሙም እነሱም ያው በዚህ በ ፌሪውን ወቅት ብዙ የግንባታ ስራዎችን እያካሄዱ ስለሆነ እሱን ከግምት ውስጥ እንድታደርጉ መስታወስ ፈልጋለሁ። ሌላው ያው ውሃችሁን ከኪሳችሁ ወይም ከቦርሳችሁ እንዳይታጣም መስታወስ ይገባል ብዬ አስባለሁ። መልካም ቆይታ።

Asse atmet tatsin de ya ikasta la zare lena karache yefelkno en oktay malikt entiketatelo skepsachawallo la zare yemeret kullachu ant wormulo sikhets lenaperaw ye etiopia hagarawi mikkel commission no ከዲህ አንድ ወር ካንድ ቀን ሆኖታል ሐምሌ 8 ነበር 2018 የጀመረው ዛሬ ደግሞ ናሴ 9 ነው እንግዲህ በዚህ በአንድ ወር ጊዜ ውስጥ ቁጭ ብለው የተነጋገሩ እንደሆነ ነው እንግዲህ የሚያሳዩት መረጃዎች በሙሉ እንደውም ሲጀመር በ አንዶር ጊዜ ውስጥ ስራው እንደሚያጠናቀቅ ነበር የተናገረው ግን ያው ተለያዩ ምክንያቶች እስካሁን ምንም የተጠናቀቀ ነገር ማለት ውስጡን ጨርሰው ሊሆናል ግን በይፋ ጨርሰናል እዚህ ውሳኔ ላይ ደርሰናል አላሉንም እንግዲህ ይህ ኮሚሽን ለሶስት ለአራት ዓመት ያህል አሰባሰብኳቸው ከተለያዩ የማህበረሰብ ክፍሎች ከፖለቲካ ፓርቲዎች እንዲሁም ከተለያዩ ድርጅቶች እና ክለሎች ጋር በመነጋገር ከሀገር ውስጥ እና ከውጭ ሀገር ካሉትም ጋር በአሰባሰባቸው አጀንዳዎች መሰረት ነው እንግዲህ እየተነጋገረ ያለው በዚህ ጉባኤ ላይ ወደ 4000 ሳታፊዎች አሉበት እነዚህ 4000 ሳታፊዎች ደግሞ እንደገና በሌላ ግሩፕ በስምንት ግሩፕ ተከፍለዋል ይላል እንደ ግሩፑ እንደዚህ እንደ ኮሚሽን መግለጫ ስምንት ቡድኖቹ እያንዳንዳቸው ደግሞ 5500 ሰዎችን የያዙ ናቸው እነዚህ 5500 ሰዎች ደግሞ እንደገና ወደ ተለያዩ አነስተኛ ቡድኖች እየተከፈሉ በጉዳዩ ላይ እየተነጋገሩ እንደሆነ ነው እንግዲህ መረዳት የቻልነው ሌላው እንግዲህ ይህ ስብሰባ ለሚዲያም ክፍት ነው እንደ ኮሚሽኑ ዘገባ ከሆነ ከ54 በላይ የሚዲያ ተቋማት ወደ 400 የሚደርሱ ጋዜጠኞቻቸው ልከው ሁኔታውን እየተከታተሉት ነው ይላል እንግዲህ ዋናው እንደዚህ ሰዎች ላንድ ወሩ ያህል በምን ጉዳይ ላይ ወይም ደግሞ ስለምን ይነጋገራሉ ስለምን ይመክራሉ የሚለውን ያይን እንደሆነ እንግዲህ ዓለማው ያው የታወቀ ነው በሀገራችን ላይ ያለውን አለመግባባት ሰላማዊ ውይይት ወይም በውይይት ለመፍታት የታቀደ ነው እንግዲህም በዚህም መሰረት ዋና ዋና ያላቸውን አጀንዳዎች እንግዲህ ለሶስት ዓመት ሲሰበስብ ከቆየ በኋላ ወይም ለአራት ዓመት ነው በ2021 ዲሴምበር ነው የተቋቋመው ዲሴምበር መጨረሻ ላይ እንግዲህ ስራውን 2022 ቢጀምር አራት ዓመት ገደማ የአሰባሰባቸውን አጀንዳዎች ጠቅላላ አድርጎ ወደ 8 አሳጥሯቸው በእነሱ ላይ ነው እንግዲህ ውይይቱና ንግግሩ እየተደረገ ያለው እንግዲህ ቴማዎቹ በጣም ከበድ ያሉ ቴማዎች ናቸው አንደኛ የሀገረ መንግስት ግንባታን በተመለከተ ይላል እንግዲህ እዚህ ላይ ስለ ብሔራዊ ማንነትና የባለቤትነት ስሜት እንዲሁም ደግሞ የታሪክ የጋራ ታሪኮችን ወይም ትርክቶችን በተመለከተ ማህበራዊ ትስስርና የኢትዮጵያ ህገ መንግስት ቀጣይ አቅጣጫዎችን ይላል በዚህ በሀገረ መንግስት ግንባታ በሚለው ርዕሱ ላይ በሁለተኛ ደረጃ አስቀምጠው የመንግስታት ደረጃጀትና ቅርጹስ እንዴት ይሆናል ነው ወይ ፌዴራል አወቃቀር ይኖራል ወይስ ሌላ ፌዴሬሽኖች የራስ ንድ በራስ የመስመምትና እንዲሁም የብሔር ብሔረሰቦች ህዝቦች ትርጉሙና አሰጣጡ
እዚሁ ላይ አብሮ ቢታየው ይሄ የክልል መሪዎችን የስራ ገደብ እንዲሁም የመንግስትና ክልልን ግንኙነት አስመልክቶ በሁለተኛው ቴማ ላይ ርዕስ ላይ ይነጋገራል ማለት ነው። ሶስተኛው የአዲስ አበባ እና የድሬዳዋ ከተሞችን አስተዳደር የተመለከተ ነው። የባለቤትነት እንዲሁም የዋና ከተማነትን ሚና ጨምሮ እዚሁ ላይ ይነሳል። ቀጥሎ ከተለዩት አጀንዳዎች አንዱ የሃይማኖት ጉዳዮች ነው። እንግዲህ እዚህም ላይ እንግዲህ የተለያየ እምነት ተከታዮች በመቻቻል የሃይማኖትና የመንግስት ግንኙነት ምን ይመስላል የሚለውን ለመወሰል ነው በዚህ ድረስ እንግዲህ ውይይቱ ደግሞ ያለው። ሌላው የፖለቲካ ስርዓት ውክልና እንዲሁም እና ምርጫን በተመለከተም በአምስተኛ ደረጃ ዋና ነጥብ አድርጎታል። እዚህ ላይ እንግዲህ ምርጫ እንኳን በቅርቡ ነው ያደረግነው። እንግዲህ የፖለቲካ ፓርቲዎቹ ተሳትፎ እና የምርጫ ስርዓትና ፍትሐዊ ውክልና ማዕቀፉን በተመለከተ ለማለት ነው። ሌላው ኢኮኖሚያዊና ማህበራዊ ፍትህ ይላል። እዚህ ላይ ስለ ሀብት ክፍፍል፣ ስለ በጀት እንዲሁም ደግሞ ልማት እኩልነትና የኑሮ ሁኔታ በሚሉት ርዕሶች ላይ ለመወሰን ነው እንግዲህ የሚነጋገሩት። በሰባተኛ ነጥብ ያነሱት ሙስናና መልካም አስተዳደር የሚል ነው። እንግዲህ ይህ የሙስናው ነገር ወይም ደግሞ የመልካም አስተዳደር እጦት ያው ከፍተኛ በሀገራችን ከፍተኛ ችግርም ስለሆነ መነሳቱ መልካም ነው። የፍትህ ስርዓት አለ። የዚህ ደግሞ ክፍተቶችና የተጠያቂነቶች ጉዳይ እንዲሁም የብዙስ ወይም ደግሞ የተጠያቂነቱ ሁኔታ ምን ያህል ነው የሚላል። በመጨረሻ የተነሳው ወይም ደግሞ እንነጋገሩበታል የተባለውና ኮሚሽኑ ከአራት ዓመት በኋላ እንደ ስምንተኛ ነጥብ አድርጎ ይዞት የቀረበው የውጭ ግንኙነትና ብሔራዊ ጥቅሞችን በተመለከተ ነው። ይሄ የውጭ ፖሊሲ አቅጣጫዎችና የሀገርን ሉዓላዊነትና የጋራ ብሔራዊ ጥቅምን በማስጠበቅ ደረጃ በሚነሱ ጉዳዮች ላይ የሚነጋገር ወይም ደግሞ በዚህ ርዕስ ላይ እነዚህ ጉዳዮች ይነሳሉ ነው የሚለው። እንግዲህ ከዚህ ጋር ተያይዞ እንግዲህ ባለፉት አራት ዓመታትም ዛሬም ድረስ እየተነሱ ያሉ አጠራጣሪ፣ አከራካሪ፣ አነጋጋሪ ግልጽ ያልሆኑ ጉዳዮች አሉ። ለብዙ እንደ ብዙዎቻችሁ ለእኔም ግልጽ ያልሆኑ ጉዳዮች በብዛት አሉ። አንደኛው ይሄ ኮሚሽን ምን ያህል ገለልተኛ ነው የሚል ነው። እንግዲህ የገለልተኝ ሁኔታ እስካሁን እያየነው ባለው መንገድ በእውነት ሙሉ ለሙሉ ገለልተኛና ፍትሐዊ ነው ለማለት ብዙ የሚያስቸግሩ ጉዳዮች አሉ። ለምሳሌ የሚቀጠለው ነጥብ ለዚህ ይጠቅመኛል ብዬ አስባለሁ። ለዚህ ሀሳብ እዚህ ስብሰባ ላይ እንግዲህ 4000 ሰዎች ይሳተፋሉ ተብሏል። መልካም። እነዚህ 4000 ተሳታፊዎች ደግሞ በሙሉ በሚባል ደረጃ ወይም 3500ዎቹ ገደማ የብልጽግና ፓርቲ አባላትና ደጋፊዎች ናቸው። እና እንግዲህ እንደዚህ በሆነበት ሁኔታ እንዴት ነው በገለልተኝነት የኮሚሽን ውሳኔ የሚወስነው የሚለውን ጥያቄ ያው በጥያቄ መተው ነው። መልሱን በስራው እናገኘዋለን ወይም እናየዋለን። ሌላው ከዚህ ጋር ተያይዞ በዚህ ሂደት ከመጀመሪያው ጀምሮ አንገባም፣ አንሳተፍም ያሉ የፖለቲካ ፓርቲዎችን እና ሌሎችም ድርጅቶች አሉ። እንግዲህ እንደዚህ ባሉበትም ሁኔታ የአሳታፊነቱ ወይም ደግሞ ሁሉንም ውክልና ለመያዙ አሁንም ይሄ ሌላ ጥያቄ ነው። ሌላ ትልቁ ነጥብ እንግዲህ አላማው አራት ዓመት ሙሉ ብዙ ወጪ የወጣበት ስራ እና ፕሮግራም ወይም ኮሚሽን በሚያደርገው በዚህ
ሰሚናር ወይም ስብሰባ ላይ በትጥቅ የሚሳተፉ ወይም ደግሞ በትጥቅ ላይ ያሉ ኃይሎች የሉበት። እንግዲህ እነሱ በሌሉበት ወይም ደግሞ እነሱን ባላሳተፈ ሁኔታ አሁን ነገራችን ከዳር እስከ ዳር ያለችበት የጦርነት ሁኔታ እንዴት ሊቆም ይችላል? እንዴትስ ነው ወደ ሰላማዊ መንገድ መምጣት የምንችለው?

ደረጉ ታላላቅ አገራዊ ለውጦች እንደውም አንዳንዶችን ጊዜም ለማሳጠር የተኳቸው ወይም ያልተነሱ ብጭግጭግ እንደው አነጋገር ያከራከሪ ብቻ ሳይሆን እንደው አጠያቂ ኦነቴ ጥያቄ በዚህ ሰዓት መነሳት ነበረበት ወይ የኛ የህዝባችን ጥያቄ ሲሄ ነው ወይ የሚያሰኙ ጥያቄዎች አሉ። ለምሳሌ የባንዲራ ጉዳይ፣ ቋንቋ ጉዳይ፣ የፊደል ጉዳይ፣ የካላንደር ጉዳይ እንዴት ነው መሰረታዊ ለውጥ ለማድረግ እንግዲህ ያሰበ ነው ማለት ነው ይሄ ጉባኤ። ሌላ እነዚህ ከላይ የተቀሰናቸው በአብዛኛውም የአንድ ፓርቲ አባላት ሲሆኑ ግለሰቦች ሆነት ውክልና አላቸው ለዚህ ለ120 ሚሊዮን ህዝብ ይካላቸው እንዴት ያገኙት ከክልልና ባለፈ ሆነት ብቃት አላቸው ወይስ ብቃትስ አላቸው ወይ ነው። ይሄንን ከላይ የተነሱ በጣም ትልቅ ሀገራዊ ጥያቄዎች ለመመለስ የሚያስችል ዝግጁነት፣ ብቃት፣ ትምህርት፣ ልምድ አላቸው? እውነቱን ለምናገር ያው ለእናንተ ግልጽ አይደለም። እዚህ ባለንበት አካባቢ እንኳን እንደዚህ የመሳሰሉ ትልልቅ ጉዳዮችን አንድ የባቡር ጣቢያ ለመገንባት ህዝበ ውሳኔ በሚሰጥና በሚያስፈልግበት ዓለምና ሀገር ያለን እነዚህን ትልልቅ ጉዳዮች አንድ ፓርቲ አባላት እንዲወስኑት በእነሱ ላይ መውደቁ እንግዲህ አሳሳቢ ነው። እንግዲህ ውጤቱን ምናያለን። ዋናው ከዚሁ ጋር ተያይዞ ቅድም እንዳልነው የታጠቁ ኃይሎች አብዛኛውን የሀገሪቱን ክፍል በተቆጣጠሩበት ሁኔታ ይሄ የሚወሰን ውሳኔ እንዴት ነው ተግባራዊ የሚሆነው? የት ነው ተግባራዊ የሚሆነው? አዲስ አበባ ላይ ብቻ ወይስ በመላው ሀገሪቱ የሚለው ጥያቄን ያለው እንግዲህ ይህን በተመለከተ ለመነሻ እንዲሆናችሁ ይህን ሀሳብ አቅርብ ያለው እናንተም በስልክ ቁጥር በመደወል ተጨማሪ ሀሳብ አስተያየታችሁ ማቅረብ ትችላላችሁ። መልካም ቆይታ።

እሺ አድማጮቻችን የተከታተላችሁት ያለው ሳምንታዊ የቫሌሪ ኢትዮጵያ ድምፅ ፕሮግራማችን ነው። እንግዲህ ስልክ ቁጥራችን አላት መደወል ከፈለጋችሁ ጥቂት ደቂቃዎች ስላሉ 0711640044 ነው። ካም ቆይታ ስታያታችሁን እና መልክታችሁ ማስተላለፍ ትፈልጋለ ለምትፈልጉ ልክፍትናየው ለማለት ነው።

0: አይ ጤና ይስጥልን እንዴት ዋልሽ ደህና ዋልሽ እሺ ቆይ አንዴ አልገባሽም ላስገባሽ ኦኬ
1: አይ ሰላም ነህ እኔ
0: ሃሎ ጤና ይስጥልን ወገን እንዴት ዋልሽ ደህና ዋልሽ እንዴት ዋልሽ አሁን አየር ላይ ነሽ መናገር ትችያለሽ
1: እሺ እሺ እኔ ያው የተከታተልኩህ ነው በጣም ቆንጆ ነው ጥሩ ነው እንግዲህ ስላለው ኢንፎርሜሽን ስቱትጋርት አካባቢም ስለ ሀገርም ስለ ሁሉም ነገር እየተከታተልኩህ ነው እንግዲህ በርታ በዚሁ ቀጥል ቆንጆ ነው ለማለት ነው አደዋውሌ
0: እሺ አመሰግናለሁ ወጋይ በጣም አመሰግናለሁ እህቶች ብዙ ጊዜ እንዳንቺ ይሳተፋለሁ መሰግናለሁ እሺ እሺ እንኳን ደህና መጣሽ በዚህ ላይ
1: በተረፈ ሰላም ነህ እንኳን ደህና ቆየኸኝ
0: ደህና እግዚአብሔር ይመስገን ደህና ነኝ
1: አገር ሁሉ ሰላም ነው አገራችን ያው ብዙ ለውጥ አለው በአንድ በኩል ደግሞ ያው የሚያሳዝኑ አንዳንድ ነገሮች አሉ እንግዲህ እኛ ምንፈታው ነገር ሊሆን አይችልም ያው ያዘንክ መቀመጥ ነው መቼም እግዚአብሔር ይፍታው ነው ማለት
0: አያ አጥሮ ለማንኛው ማንቺ እንግዲህ በዛ የተሻለ እንደው ግን ታዲያ የትኛው ነው በጣም እንትን ያለሽ የሚያሳዝን የሚያስገርምሽ ነገር ምንድነው ነው እኛ በዚህ በቲቪ የምናየው ከተማ ሁሉ መብራት በመብራት ሆኖ አባ አባ
1: አው
0: ተሸብርቆ ነው የምናየውና ከዛች ምናልባት እድል ካገኘሽ ከዚህ ከአበባው ቦታ ከመብራቱ ቦታ የተነሱ ወይም እንደውዙ የተገለሉ ለማየት ለማግኘት ሞክረሻል እና
1: አዎ አዎ አዎ በተለይ በቦሌ አራብሳ አካባቢ በጣም ብዙ የካዛንቺስ ልጆች በቃ ያሳዝኑሃል እዛ ከአንዱ ካንዱ ተገናኝተው ካንዱ ካንዱ ሸቅለው ምን ብለው በልተው እንትን ብለው ያድራሉ እዛ አካባቢ ግን በቃ ምንም ፈዘዋል ግማሹም ከፎቅ ላይ ከስራ ተቀንሳል ሲባል ከፎቅ እንትን ይያሉ ራሳቸውንም የሚገሉ አሉ ያው አብረው ነው ያደጉ አብራኝ ያደገችም እንደዚሁ ራሷን ገላለች ያው ሁለት ልጆች እናረጋለው ብላ እንደዛ አይነት ነገሮች ያሳዝኑዋል መቼም ስታዩ እና ሀገራችን እንዳልከው በፓርክ በአበባ በምን ሸብርቋል ዳሃ ግን በቃ ዳሃ እንዳይኖር ዳሃ ከዛ መውጣት አለበት ተብሎ አንድ ሰው ለታያት ይችላል እሱ ያሳዝናል ሀገር ላይ ደግሞ ቻገር ዳሃም ነበረች አሁንም እድሜ ልኳን ያው ድህነት አለን ሁሌም አለን ከስንት አንዱ ነው ሀብት ቢኖረው ከስንት አንዱ ነው እንትን ቢኖረው እሱ ያሳዝናል በተረፈ አንዳንድ ቦታ ያው አንተ አታቀው ጉቦ ይፈልጋል በጉቦ ምክንያት ያሰቃዩዋል ፍሉሃ ራሱ በቀስቀዛ ውሃ ሲያሰቃዩን ነው ፍሉሃ ተብሎ በጉቦኛ ጉቦ እንደሚሰጥም አናቅም 100 ብር ያው ትሪንጌል ታነሰ ብለው በድጋሚ ስንሄድ በጣም አሰቃይተው ነው የመለሱን እንደዛ አይነት ነገሮች አለቃ ብለህ ለአለቃ ልትከስ ስትሄድ አለቃ ደግሞ የለም አታገኝም እሱ ትንሽ ያሳዝናል እንደዛ አይነት ነገሮች ያሳዝኑሃል መብትህን ያለህን እንትን ለመናገር ለመግለጽም አትችልም በቃ እሺ ብለህ አሜን ብለህ ተቀብለህ ነው የምትወጣው አሁን አየር መንገድ እኔ ምን ምክንያት እንዳላቸው ምንም ላቀው አልችልም ስገባም እንደዚሁ አንዴዛ ሲሉ ስወጣም እንደዚሁ ግን ምንድነው ስትላቸው ምንም በቃ ስራችን ነው የሚሉ ግን ምን ግቦም ብርም ልስጥ ብትል ምን ወንጀለኛ አይደለ ምን አይደለ ህጋዊ ሰው ነው እሱ ይሄ ስራት እንትና ለመኖር ያሳዝናል ይሄ ነው ትንሽ እንግዲህ የሚያሳዝነው።
0: ተከከለሽ
1: ህዝቡን በስነ ስርዓት የሚፈልገው መናገር አይችልም። በቃ ታፍኖ እንዳለ በዛ ታቃለ የሆነ እንትን በትለቅ መለሊስ ላይ መተው በወታደር መኪና ይዘው አፍነው ይዘው ሄደ ሰርቪስ ነው ምትገኘው። እንደዛ አይነት ነገሮች ትንሽ ያሳዝናል። አንዳንድ ሰዎች እንደዚህ ስትነግራቸው ሊሆን አይችልም ብለው የማይቀበሉ ሰዎች አሉ። ግን እዛው አካባቢ እየሰማ እንደዛ የለም ሲባል ትንሽ ይሄ ያሳዝናል። እውነት የለም በቃ እሱ ነው የሚያሳዝነው።
0: እሺ ዋጋ በጣም አመሰግናለሁ። ልክ ነሽ። እንግዲህ ሀገሪቱ የድሃና የሀብታም የሁሉም የመካከለኛውም ሀገር መሆን ሲነርባት እንዳልሽው ይሄንን በዴት እንደሆነ እንዳልሽ በማናውቀው ሁኔታ ድሃውን ከከተማ የማጽዳት ስራው ያው ተጠናክሮ እየቀጠለ ነው። አሁን እንደውም ድሃውም ሳይሆን ነጋዴውን መርካቶ አሁን የተጀመረው አዲሱ ፈራረስ ወደ መርካቶ አካባቢ ነው። ይህም እንደገና ብዙ ድሃዎችን ይፈጥራል። በዚህ ላይ እንደምታውቂው አሁን የሚፈርሱ ቤቶችን ስታያቸው እውን ኢትዮጵያ እንደዚህ አይነት ቤቶችን ለማፍረስ ትችላለች ወይ? እውን ኢትዮጵያ ይህን ቤት አፍርሳ ሌላ የተሻለ መገንባት ትችላለች ወይ? ወይስ እንደሁን እንደየ ነው ሜዳ ወይስ ግጦሽ መስክል ያደረጉት ነው የሚለው ነገር እንዳልሽው አጠያቂ ነው። በጣም አመሰግናለሁ ሀሳብሽን ለአድማጮችም ስላጋራሽኝ አመሰግናለሁ። በድጋሚ እንኳን ደህና መጣሽ፣ መልካም ጊዜ።
1: አሜን አሜን። ደሴ በልሽ ሰዓቱም አይበቃም እንግዲህ።
0: አይ ለሌላ ጊዜ ቀደም ብለሽ ብደው ያየሽ ነው ነበር። አሁን
1: በቃ ችግር የለም። ሌላው ደግሞ እንትን አለ ደግሞ በቃ መብራት ለሊቱ ሙሉ ማብራት አለባቸው። እንግዲህ ታይ ስንት ዳሃ ሰው አለ መብራት ራሱ መክፈልም አይችል።
0: የቤቱ ነው የመንገዱ ኔቱን መብራት እንደስም ያረጋ
1: የመንገድ ይሄ በተለይ ፎቅ ላይ በረንዳ ምናምን ያለው
0: መንገድ ዳር ያሉ ሰዎች ማለት ነው።
1: አዎ አረ ሁሉም ጋር ነው። ልክ 18 ሰዓት ካልሆነ መብራት ውጪ ካልበራ ቅጣት እንደሚመጣባቸው ነው እንደሚቀጡ ነው። እና አንዳንድ ሰው ስንት መብራት እንኳን መክፈልም አይችል ድሃዎች አሉ። እና ይሄ ያሳዝናል፣ ብቻ ያሳዝናል። በቃ ብዙ አልያዝህ። ሰላም ሁን፣ መልካም ቀን። ቻው።
0: መልካም ቀንና መልካም ጊዜ ላንችም። አመሰግናለሁ። ዳና አይሽ። አመሰግናለሁ። ቻው። እሺ አድማጮቻችን፣ እንግዲህ ለዛሬ ስትከታተሉት የነበረው ፕሮግራም እዚህ ላይ ይጠናቀቃል። እንግዲህ ሳምንት በተለያዩ ፕሮግራሞች እስክንገናኝ ድረስ ለዛሬው ግን እናንተ በተለያዩ ሚዲያዎች በእጅ ስልካችሁም በላፕቶፓችሁም እንዲሁም በኖርማል ሬዲዮም ስለተከታተላችሁን ከልብ እናመሰግናለን። ከዚህ ቀጥሎ ደግሞ በትግርኛ ቋንቋ የተጋጀ የሚቀርበው ኤርትራ ሬዲዮ ይቀጥላል። አዘጋጁ ወንድሜ ተስፋዬ ተክሌም እዚሁ አብሮኛል። መልካም ቆይታ። እንግዲህ እሱ እስኪገባ ባለችው ጥቂት ሽርፍራፊ ሰከንድ ደቂቃ ውስጥ ደግሞ የአቋረጥነው ሙዚቃ እንቀጥላለን። መልካም ጊዜ። በእኔ በኩል መልካም ሳምንት፣ መልካም ጊዜ ነው።

0: ሙሉስ የተራ ፍርቂ
1: ያኔ ነው እንግዲህ አግማችን የበረታ በሄደበት ወቅት አይ ይሄን ጦርነት እነሱ ናቸው የጀመሩት እኛ አይደለም የጀመርነው ስለዚህ የሆነ ኢንተርናሽናል ስምምነት ቢኖርም አፍርሰውታል እነሱ እና እኛ የፈለገ ለማድረግ ነጻነት አለን ስለዚህ ከዚህ ቀደም የሰራነው ስህተት እናርም አሰብን እንቀማቸው የሚል ነገር ማንሳት ጀመርኩ
2: እና ተፈጋይና
3: እንባር እዚ ኹብራት ሰማዕቲ ታዝበልኳን ስዩትንትነ ዘሎ ዓሰብ ንሕድጎም ሕጂ እውን በዓሎም ጀሚሮ መስለ ዘሎ እዚኣ ተዝገለፅ ኩሉ እዩ ካብዚ ከዓ እዚ ሓድሽ ከዓ እንታይ ይብል ኣሎ ስምዕዎ እቲ ድምፂ እኳ ብዙሕ ክስታት ኣኮነን ግን ድሓን እንታይ ይብል ኣሎ እዚ ምስ በዓል በየነ ውፉይ ኣብ ኣዲስ ኣበባ ዘካይድዎ ኣኼባ ኣብ ቃለ መጠየቅ ምስሰናይ ሬድዮ ኣዲስ ኣበባ ዘለዋ ናይ ኢትዮጵያ ዝሃቦ እዩ እዚ ዳዊት ተፈሪ ዝበሃል
2: ሃገርያ مسناي كبدنا بحلال شيء دكايو دلاينا وريشناينا تجيغايو
3: اوا وريشناينا بحرنا خنشوطو خمد لاينا هنغبرو مسلنا وريشناي نايمن ورشا نايب علي اسياس ورشا اسياسي خال اي ورسن كسرانا عمليشناينا دبولو كسارو تستخلفو نخملسو زي سرحو زلو معلمان تزيكويدو خال اي كونن ኤርትራዊ ዓይንኻ ክፈት
2: ስለዚ ጠቐንዲ ንገባ ንኽእል ድልውናትና ሓሳብና ኣስፊሕና
4: ታሪክ ይስራሕ ኣሎ ንኾነ ሰብ ፅባሕ ሰዓት ምስ ሓለፈ ምናልባት ክገልፆ ዝኸውን ግን ሓበን ንህዝቢ ኢትዮጵያ ኩርዓት ንህዝቢ ኢትዮጵያ ስለ ዝኾነ ካብዚ ዝዓቢ ፀጋ የለን ነቶም ዝሓለፉ ነዚ ከይረኣዩ ዝኸዱ
3: እወ እዚ እዩ ክቡራት ሰማዕቲ ታሪክ ይስራሕ ኣሎ ኤርትራውያን ከ ታሪክና ከድምሰስ ድዩ ኣብይ ኣሕመድ ባረንቱ ባሕሪ ነጋሲ ከይተረፈስ ናሓና እዩ ሽምና እዩ በዓል በለው ከለው ናይ ኦሮሞ እዩ ዓባይ ኢትዮጵያ ኩሻውያን ምባ ዘካይ ዘሎ ዓባይ ኢትዮጵያ ናይ ምስራሕ ዝገብሮ ዘሎ ኢሳያስ ኣፈወርቃ ታሪክ ዝስራሕ ኣሎ ታሪክ ብመን ንሱ ብውሽጢ ድኦም ከዓ መቐፀልታ ናቱ በዚኦም ገይሩ ረብሓ ህዝቢ ኤርትራ ረብሓ ህዝቢ ኢትዮጵያ ክሳራና ኣምሊስና ነዚ ዘይረኣዩ እወ በዓል በን መንግስቱ ሃይለ ማርያም ኣሎ እሱ እኳ በዓል ሃይለ ስላሴ እቶም ለኣኽቱ እቶም ምስኡ መማኽርቱ ዝነበሩ ዘይረኣዩ እዚ ምህንጢነት ዝነበሮ ገና ግን ዘይዓረፈ ምሃኑ ሰብ ክርድኦ ክኽእል ኣለዎ ንብል
4: ነዚ ከይረአዩ ከይዶም ኢልና ንጣዓሰሉ ንሕና ግን ዕድለኛታት ኢና ዝረአና
3: ኦኬ እምበረይ ኩብራ ሰማዕቲ እዚ ተሰምዐ ንድዩ ግን መቐፀልታ እንታይ ከይዳ ኣሎ ንምብራህ እዩ ዝተኣታሓይዘ ዘቕረብክዎ

0: የሪ የሚሆነት እዚ ታይም ቦ ዩኒቨርስቲ ተዓጽዎ ኮሌጃት አለው አንዱ ግን ብርግጽ ኦኬ ዩኒቨርስቲ ሕዘይ ነበርካ እኳ ኣይነበርካ ኒሩኮ ዓፂኻ ኮሌጅ ክትከፍት ግን ናይ ጥዕና ድ እዚ ከም ሕቶ ክንጎልፍ ኢና ንክእል ሰብ ድሓር ኣብ ከባቢ ኢሉ ኣሎ ሰብካ ብዛዕባ ዩኒቨርስቲን ኮሌጅን ፍልልያቱ እንታይ እዩ ብልጩ እንታይ እዩ ኣብ ልዕሊ ህዝቢ ኣብ ልዕሊ ሃገር ኣብ ልዕሊ ቁጠባ ኣብ ልዕሊ ሕክምና ኣብ ልዕሊ ትኩሉ ናይ ጋቨርንመንት ሴክተርስ እንታይ ብልጫ ኢ ዘለዎ ኢልና ክንሓስብ ናይ ነፍሲ ወከፍ ሓላፍነት እዩ
1: ቴንክ ዩ ዋይኤምጂ እወ ኣጋጣሚ ባዕልካ ከበልዕልካያ ኣብቲ ዳታውን ፅሒፍና ነርና ኢና እቲ መንግስቲ ኣታዊታቱ
2: ኩራ ሰማዕቲ እምባረይ ኣዚ ዝያዳ ክብርሆ ድዩ ዝያዳ ክብሎ ድዩ ምስኡ ተሓይዘ ግን እንታይ ክብል ደልየ እቲ ዶላር ካበይ ምፅኢኹም ኸማን ኣይብልን ግን ኣምፅኡ ለዚ እቲ ኣምፅኡ ጥራሕ ኣይኮነን እቲ ሞራላዊ ጭንቀት እቲ ሞራላዊ ሽግር ሓድሽ ዝተሳረረ ከዓል ካብ ምባል ንኤርትራዊ ረጊፅካን ጨፍሊካን ኣጨኒቕካን ናይ ምንባር ምዃኑ እዩ እዚ ካቲ ኤርትራ ንኤርትራ ለማኒ ትንበል ስቕበል ዝብሎ ዝነበረ ኣብዚ ንቐፅል
1: እዚ ዝኾነ ማኒ ኣታዊታት ትገብሮ ንኣብነት እቲ ናይ ስዋፕ ዝገበርካዮት ዝበልካዮት ናይ ኮረና ንክንደይ እዋን ይከይዱ ኣበዓል ኢትዮጵያ ብሎካል ካረንሲ ይከፍሉቶም ህዝቢ ብብር ይከፍሉ ወላ ስዋፕ ክገብሩስ ናይ ግድን እዩ ኣብ በዓል ዩጋንዳ ብሎካል ካረንሲ ትከፍል መጣጣኒ ዝኾነ ዋጋ ፕሮባብሊ ኣለኖ 55 ዶላር 58 ዶላር እዩ ነይሩ ከማ ናይ በዓል ዩጋንዳ ዝነበረ ታሽሙ እዚ መመርመር ማለት እዩ እዚ ከማኒ ዝተወሰነ እዋን ኣብቲ ግዜ ኮረና ዝተወሰነ እዋን እዩ ነይሩ ኦፍኮርስ ጥዕና ናይ ዜጋታት ናይቶም ብደገ ዝመፁን ናይቶም ኣብ ውሽጢ ዘለዎን ስለ ዘገድሰካ ግን ብኡ ኣመኽኒኻ ሓደ ኣንፌር ዝኾነ ዋጋ 100 ዶላር ንክንደይ ዓመት ቀፂሉ ብናይ ኢትዮጵያን ኤርላይንስ ጥራይ እንተደኣገምጊብና ያሲ 14 ፍላይታት ፐርዊክ ክገብራ ነይረ ሚኒማም ማለት ኣብ ሓንቲ ፍላይት ከባቢ 150 ደራ ኮይኑ መዓልቲ 300 ሰባት እንተ ይጓዓዝ ኣለዉ ኮይኖም 300 ሰባት በብ100 ዶላር ኣኽፊልካስ ኣብ ውሽጢ 14 ፍላይት ማለት ኣብ ውሽጢ ሓደ ሰሙን ክንደይ ሰሊኻ ትረክብ ሞር ዳን 250,000 ዩስዲ ትረክብ ማለት እዩ
2: ኩራ ሰማዕቲ እምባረይ እዚ ገንዘብ እዚ መቸም ብፍንጩኡ ንህዝቢ ኤርትራ እንዲዩ ሓሊቡ ወሲድዎ ከምቲ ዝተገልፀ ብናቕፋ እንዳሃብካ ዶላር ኣምፅ ምባል ግን እዚ ገንዘብ እዚ ኣበይ ውዒሉ ከምዚ ተገይርኩ ኣብ መዓላ እንተዝውዕል ኣብ ልምዓትን ህንፂ ሃገርን ተዝግበር ሆስፒታላት ተዝስርሖ ቤት ትምህርትታት ተዝስርሖ ትምህርቲ ተዝምዕብለሉ ትካላት እንተዝግበረሉ ህዝባዊ ኣገልግሎት ተዝግበረሉ ኮ ፀገም ኣይምኾነን ኣይመዛረበን እውን ማለት እንታይ እዩ እዚ ዝተገይርዎ እንድዩ ንእሽተይ መልሲ ቁኑዕ እኳ እተዘይኮነ ከምኡ ክግበር ግን ብውሕዱ እዚ ተገይሩ ተዝኸውን እዚ ግን ኣይተገብረን እዚ ገንዘብ እዚ ኣበይ ውዒል ተኮይኑ ንስለላን ኣብ ጅባ ናይ ውልቀ ሰባትን ኣብ ኢሳያስ ናይ ኢሳያስ ይኽሉ ዋላ ሓደ ካልእ ዝግበር ክሳያት የለን እቶም ካልኦት ጀነራላት ድዮም ዋላ ካልኦት ድዮም ካብ ህዝቢ በሊዖም ዘሚቶም ዝነብሩ እዮም ከማን ካብቲ ከማን መሳርሒ ዝረኽቦ ነገራት ከማን የለን ንቐፅል ሞ
1: ውሽጢ ሓደ ሰሙን ካብ መን ካብ ዜጋታትካ ናዕፋ እናኸፈልካዮም ዶላር ሒዝኩም ምፅእ እትብሎም ዜጋታት ንክንደይ እዋን ከ ወላቲ ናይ ቅልውላው ናይ ኮቪድ ዝነበረ እዋን ሰሪፉስ በቃ ጥዑም ጥዕም ጥዒምዎስ እዚኣ ሓንቲ ኣታዊታት እያ ከምዚ በቃ ናይ ዓዋሉ ናይ ሸጣራ ኮይ እዚኣ ከምዚኣ ተረኪባ ኣላ ቢዝነስ እሞ ክዛብ ንመዝምዛ ዓዋሉ ስኳ ክዛብ ዝኾነ ስርዓት ወይ መንግስቲ ክዛብ ዝረክቦም ክዛብ ዝእሰሩስ ታሽምገቡ መንግስቲ ንባዕሉ ከምኡ ገይሩ ንህዝቢ ዝምዝምዞ ንደቂ ህዝቢ ኣብ ፈቐዶ ጣሻን ኣብ ፈቐዶ በረኻን ኣብ ፈቐዶ ድፋዓን ኮፋ ቢልካ ሰልክ ደሞስከ ይከፈልካስ ካብቲ ህዝቢ ተመሊስካ ትሓልቦ ብዝኾነ ይኹን ምክንያት ካብ ሓደ ንናፅነትካ ተቃሊሰልካ እየ ናፅነት ኣምፅልካ እየ ንሓርነት ንዲሞክራሲ መሰል ደቂ ሰባት ይቃለስ እየ ንስዋኣት ይክብር ኢሉ ዝዛረብ መንግስቲ ዘይትፅበዮ ካብ ደቂ ስዋኣት ካብ ስድራ ቤት ስዋኣት ጁባ መንጢሉ ዝኸይድ ካብቶም ኣሚኖም ካላሽን ሒዞም ትኽስ ከይበሉ ዝሕልውዎ ደቂ ህዝቢ ዝምንዝዕ ስርዓት እዚ ኢልካ ክትምትሎ ብጣዕሚ እዩ ዝከብድ ብዙሕ ሚስጥራት ኣሎ ብዙሕ ነገራት ኣሎ እዚ ህዝቢ እዚ ዝተኸወሎ ፊልሶር ኣነ ብዘደጊ ኮይኖም ድግፊና ዝብሉ ዘይኮኑ ዞም ሰባት እዚኦም የዕንውዎ እዮም ዘለዎ ግን ፅባሕ ንጎታ ሃገር ናይ ኩላትና ኢና ኣነም ዘም ኣብ ደገ ዘለዎ ዝድግፉ ዘለዎም ሰባት ሲ ንስም ዘይብላ ሃገር ከመሓድር ክነብር ኣይደልን እዩ ኣነ ብነብሲ ነብሲ ወከፍና እንታይ ዓሚትዎም ዘሎ ሕልንኦም በዕሉ ፈልጡ ወዮም ሃገር ናይ ኩላትና ኣነ ልዕሊ ማንም ሰብ ልዕሊ ማንም ሃገር ይምልከተኒ ኢለ ዝእውጀሉ ምክንያት ይብ ነብሲ ወከፍ ኣብዚ ዘለዎ ሰባት ከማ ኩላትናቲ ሃገር ማዕርያ ትብፅሓና ግን ንሕልናና ኢና ንነብር ዘለና ማለት እዩ
3: ብጣዕሚ ፅቡቅ መደብ ነይሩ
2: ኦኬ እምባር ኩብራት ሰማዕቲ እዚ ናይ ዶላር ብኮሮና ናይ ኮሮና ኣብቲ እዋንቲ ሓገዝ ተዋሃብ እንካ ውሰድ ሎ ምኽማን እምቢ ዝበለ ንህዝቢ ኤርትራ ካብዚ ከዓ ሚልዮናት ገንዘብ ተዋፅኢ ካብ ደገ ንኮሮና ተባሂሉ ካብ ጀርመን ጥራሕ እኳ ሓደ ክንደይ ሚልዮን እዚ ሸሓት ገንዘብ ተዋፅኡ ካብ ህዝቢ ኣብ መዓላ ናይ ህዝቢ ይውዓለን ናብ ህዝቢ ክዕደል ክውሃብ ኣይተረኣየን ኣብ ውሽጥን ኣብ ደገን ዶላራት ኣኪቡ ኣብ ካልእ መዓሉ እዩ ኣውዒልዎ እሞ ኤርትራውያን ከምዚ እዚ ሰብ ኣስመራ ንለውጢ ዝሃብዎን ድዩ ንሕና እውን ክቡራት ኤርትራውያን ኣብዚ ዘለኹም ደገፍቲ ናይ ስርዓት እስኹም ዘይብላ ኤርትራ ኮይና ክንነብር ትጋገ የለኹም ሃገርን ህዝብን ናይ ሓባር እዩ ብሓባር ንጠፍእ ኣለና ብሓባር ንዓኑ ኣለና እሞ ዓገበሉ ካልእ ከትብ ዝበለ ከማን የለን እኮ ሕግን ስርዓትን ይክእሃሉ ብሕጊ ይካየድ እዩ ዝብል ዘሎ ሕግን ስርዓትን ዘይብላ ማይ ከይተሓፀብኩ ትመፁ ኣለኹም ሓለፋ ተባሂሉ 25,000 መምስኣተኹም ንውልቀ ሰብ ሕጂ ከዓ ቦጥ ንሓደ ሰብ ንሰባት ነዞም ናይ ደገ ፍሉይ ተባሂሉ ቦጥ ማይ ቦጥ ክወሃበኩም ከም ፍሉይ ተራእዩ ከይረኸብኩም ኣኹማን ትምለሱ ስጋዕ ዝመፀኩም ከይረኸብኩምዎ ከይበፅሓኩም ዝተመስኩም እኳን ብዙሓት ኢኹም እዚ ኩሉ ዋላ ንረኽቦ ኢና መፀና እዩ በፂሖም ዝመፁ ድኦም ዓዲ ደዊ ኢልካ ድዩ ጎረባብትኹም ድኦም ዝፈልጥኹም ድኦም ይነግሩና እዮም እሞ ነዚ ዲኹም ክትቅበሉ በዚ ዲኹም ክትነብሩ እዚ እንዳርእኹም ዲኹም መንግስትና ክትብሉ እወይ ሕማቕ ዳ ኣሎን ድዩ ግን እንታይ ምኾን ገብር ወያነ ወያነ እኳ ሕጂ ኣለውን ድኦም ኣሜሪካ ከማን ሕጂ ዓርኪ እስያስ ኮይኑ ተባሂሉ ተዘርበሉ ዘረባኒ ሓቶት እዚ እንዳፈለጥኩም ነብስኹም ኣይተዓሽው ንቐፅል
3: ኣነ ሰለስተ ነጥቢ ክትንክፈን እየ ሓደ እዚ ስርዓት ኣብ ሃብቲ ኤርትራ ፈፂምዎ ዘሎ ዓይነት ንርኣይ መጀመርያ እንታይ ንምንታይ ምድፋን ተደሊ ጨውሰል ኢና እዚ ብጣዕሚ ዋላ ቀሊል ነገር ኣይኮነ ንኣሰራርሑ እውን ከመይ ተሰሪሑ ዕድል እንድሕሪ ረኪበ ክትንክፎ ክፍትን እየ ካልእ ንምንታይ ተደልዩ መፍራስ ሓይሊ ባሕሪ ኤርትራ እንዳ ባልቤዝ ምክንያቱ ኢምፖርታንት ስለ ዝኾነ እየ ነዚኦም ከም ክስታይ ዘምፅኦም ዘለኹ ሳሰይቲ ነጥቢ ድማ ስለምንታይ ተደልዩ ትካላት ውሽጢ ባፅዕ ዝነበረ ናይ ቱሪስቲ ከምኡ ድማ ዓበይቲ ገራጃት ስኔማ ሕክምናታት ሲና ስጋብ ኒው ርእሲ ምድሪ ዝኸይድ ንምንታይ ዝብላ ዚአን ስለምንታይ ሰብዓ መራኽብ ግብፃውያን ኣብ ባሕሪ ኤርትራ ዝገፋ ዝነበራ ንምንታይ ደው ተባሂሉ እዚ ምንጫእታዊ እንታይ ዝኣክል እዩ ነይሩ ሕራይ ምስምስ ናይ ዜን ሰለስተ እንታይ እዩ ነይሩ ሓደ መጀመርያ እቲ ሳሊና ዝብል ምፍራጨው ብናይ ኢታልያውያን ክኢላታት ዝተሰርሐ እዩ ብቐሊሉ ይኮነን ማዕለያ ዘይብሉ ግዜ ወሲዱ ማዕለያ ዘይብሉ ባጀት ወሲዱ ኣብ መወዳእታ ናብ ከምኡ ዓይነት ደረጃ ተሰሪሑ ማለት እዩ እዚ ነገር እዚ ጠቕሊሉ ብሓመት ተደፊኑ ማካይን ከም ዝሕልፍ ገለን ክግበር ዝተደለየ እንታይ እዩ እንታይ ኢልና ሓንቲ ዘለት መሳያ ነራ ብጣዕሚ ከዓ ፅቡቕ ስራሕ ወይ ፅቡቕ ኣታዊ ዝገብር ዝነበረ እዩ ሰደዳት ዝገብር ዝነበረ እዩ ስለዚ ነዚ ደፊኑ ግሬደራት ኣምፅኡ ደብዲቡ ጠቕላላ ናብ መሬቱ ናብ ቀደሙ ቀይርዎ
2: ኩብራ ሰማዕቲ እዚ ሰሊና መቸም ባፅዕ ትፈልጡ ትፈልጡ ወይ ኣነ ግን ናይ ባፅዕ ፀቢቕ ስለ ዝፈልጦ ናይ ብሓቂ እቲ ጨው ምስ ጃፓን ዓበይቲ መራኽብ እንዳመፃፅዒነን ይኸዳ ነይረን ዓብዪ ዓበ ኣታዊ ነይርዎ ኣታዊ ንሃገር ኣብኡ ዝሰርሑ ዝነበሩ ስድራ ቤታት ከዓ ይጥወሩ ነይሮም በብዓሙ ካብ ተራ ሰራሕተኛ ክሳብ ኣካየቲ ስራሓት ዓበይቲ ደሞ ዝኽፈሉ ዓብ ሃብትን ዓብ ምዕባለን ኣማዕቢልካ ዝያዳ ክግበረሉ ዝትግባእ እዩ ነይሩ ነዚ ግን ብመደብ ኣፍሪስዎ ከምዚ ዝገልፆ ዘሎ ማለት እዩ ምስቲ ግዜ ስለ ፀብብ እቲ ካልእ ይቀፅል እሞ ድሓን
3: እንታይ እዩ ተደሊተልና ምዕናው ፀጋታት ናይቲ ሃገር ካብዚ ጀሚሩ ካብኣ ናበይ ቀፂሉ መፍራስ እንዳባልቤስ ሕጂ እቲ ሓይሊ ባሕሪ ኤርትራ ቅድሚ ሕጂ ኣብ ግዜ ሃይለ ስላሴ እዩ ንመጀመርያ ግዜ ኣብ ኤርትራ ሓይሊ ባሕሪ ተመስሪቱ ማለት እዩ ኣብ ግዜ ንጉስ ሃይለ ስላሴ ዝነበረሉ እዚ ድማ ነዊሕ መፅናዕቲ ተገይሩ ብክኢላታት ናይ ደገ أبي كحيش أبي إسبار ما عمل زلوا أبي ينفاس كنفسه زي كالبوتات بين المراقب قبالو زخرات بحيلو نوح تراي تراي تراي مود داتا نابال بيس تمريتو مالتي نابال بيس كبيرات قولد ما بزقب أن حي البحر بزمت نعينت أسارة رحا يتسرح نابنت تتوكوستي زعو قبلو underground من كاتس أرقا ما كاين زخدالو خينا وي أبي تقزاو تزتقمتو فتسوم ما يكون زي مسل بزقب أزتانس قبود ما أخيبا دمت زي وطس أو أتيوم تم وتدراو أزستيك زرارو بخلوص دمت زي وطس بناي حيلة سلاسة تانت أكايدا إنيرو كوم دمانتي وتدر حيل بحري بزقبا بزميك من بريو كاب هزبون أزي وطس زبال عينت كوينو بغربار ما مستن نايكوينات مراخبو يخون مستن كالو عينت سرحات جلابو يخون كالي يخون بزتا عمان قد تداري نزا أفريسكا نقدم كوستد تدالي سلامتاي نزبل قدم ولو يشعو بزاحت خاطي عملون يرميهم سبار ما عبر يقولون نفاس بزهار مويل نبعلون نبعلون مسجزية اتي مريد زولو حس أسل زولو يهمم سلازي توقوز السرح قزاوتون كهمم خدي أبي كأسوار كأكب ولا نايت المرخب تتوكست سوارسة أبي كون أبزي تبهللو من إذن بزي مكبار سلازي تدلي اتي تكال زبل ولو تدرا وتكال حي البحر سلازي تدلي بقبر أي تكبر بأبزحة بزي السامام علو كفارس تدلي فاريس دما ناب قدم كيدو أب قدم ومدو أي بدن قدم مس كدوهم كاب قدم مديشام نبع المرصفات ما قلم مليا قلق قلق قلق قلق بتاتينهم ولا حانتي أب زير معلو درجة خوينو مادتي كومو دو مازين أي بعلو وشتوات تكالاز نبره سون كومو بزوح عين تكالات ولا
2: كورات سمعتي إزي ناي حي البحري أبزو أوانات إزي إزي تدمرنا لابزو نبرو الأوان نتوم حي البحري نايتا سوسا خاميت زغون أفريسو نتو سراويت إتيبياويان كموتون ازي مس فرنسا وعل زغبرلو نا ايتيبيا غيروم زنبر كله سمعيهم ابزيناتات ابزي بصيحنيرو بمدب افريسو دز تبهال نمرغادو نمنصارو نبيننا صتا بحري خنقاططرون كنحلون عين خلينا كبل جميرون يري اساس
3: ابنا تورست ناي بعل مس عملات بحبو عبيت تكالات بزح جلاب زلوو تصبق اغلغله زبو متريستي زمتن عينت تحستو زنبرو كمون عبيت حكمناتات كم بعد سينا نيرم ناي أزيوم تحكم السبات بنتا حكملو وكعب عقمن حكملو زغلو كمون بزحت جراجات كلات جلز عينتهم نيرم مزيوم كفرص خات هذا اليوم عرتي انتاي بزبل مسمسي نزبل حج زيوم دماني فري زون كن صرحوا نزبلي حج زوج دايزي حوات نترينا يوم تسرحيدو عملت أوصالينا تدفينو فري زون كبعد تسرح فري زون أي تسرح نابليس فري زون تسرح أي تسرح تي ناي نبلز لنا ناي وش توات سقابنا رأس مدرز خيط فريزون تسرحو اي تسرحن نفريزون زخون كبوتا سئنا دينا اللنا ندي سلامن تايك نتزلنا تكالات كأنو دا اتدالي نزبل حطو بعلامة اي تغيرو بعلامة تغيرو كفرسان لو كبتان لو تحايل بحرون اقد داسونتو اي ترعين مخنياتو باقا تهزبسي زخوانا ناتي زبلو زكالاخل تكالون كلو اي دليون انبر فريزون زخون ببعال نيو ناي بعل زي حماسين هوتيل ويغورغسون دحر يخما خونكم بولو فريزون كرم حجي تباهيلوس توريستو خيدوم زراعي واسي ناي بعل كاب أمريكا زموسو بعل سي فاير وي سي واتر زبهالو كامبان تات مسيوم زسنو قواميرو بتعام ترعيد ما عزيو السو مجوء وطاقم زخونان فريزون تدم دي منيرو سلازين تاين مبالي مستقزيهم حسار كاتبوا ازوكو دايزي بتعامي دقينا مليسناس كان عريو زين خلولو عابعن وتفتسي مزولوي أبتاقر حجتي مستسرع زولون اوكي زي تكالات زي فريزون وفريزون يلكم كافريسكم وسلم تايد عزي سرح لعلي عصرت حمشا عم الزاكل كيدلو تايد سأبهم سلم تايد كسرح دي تدلي يلوون كحاتة تايد كالة ولا تمستسرع زولو ونياتو نفريزون إلا إنا نفرصة زلنا تيلم هيا بلو سرح لنا يكبر نيرو إنك زارف وي كحات تكاما أي كعالة نزو العطي كاين وحب جات آخرني تانكيو
2: كورا سمعتي إمباري إزي ناي ودب باتع كان محجو أنت زاريبون ديو إلي أغريبين يرى قن بزي زيادة خا عمو أبيلوم أسفح أبيلوم بزيادة خا أغريبون ظلوم مالاتيو إزي وشت باتع كاب تا وشت بعد أخطأ تدخل لهذا دول بيت صفات ناي إنداد أنا داينيرو حدش هنس أتاتيو إندا أتيو شوف زبال ثلاثة درب راب أربعة درب زين بره بالاسود هون جزانيرو إتن دابس عمل أخذ بولها متسكافاتن بحري ناي توريزين بره كاو حليفكا جراج ناي إندا كوستانيرو وسو حليفكا أتي ليدوز بال كابزيز خده نبسيهر نبسي محرو ممهر قبراي كمان حيزوان يرو تبود خده مزاناقعي مالاتيو نازيقن افريسوم كلو مجمريات تغزاوتي كفرس زي قبو غزاوتي فريسو እቲ ዝነበረ እውን ዑና ኮይኑ ከም ዝረአናሃ ናይ መንበር ገብራይ እውን ከም ዘይከውን ኮይኑ ንዑኡ ናብ ሰንከልከላት እዩ እሱን ፈሪሽ ማለት እዩ ብምልኡ ስጋዕ ርእሲ ምድሪ ዑና ዝኾነ ገዛውቲ ካብኡ ሓሊፍካ እንዳበዓል ናይ እንዳበዓል ፊሊፖ ነይሩ ናይ እንታይ ሽሙ እዚ ናይ ኤሌክትሮኒክ ኤር ኮንዲሽናት ሬፍሪጀተር ገለታት ዝዕረየሉ ዝነበረ ነዚ ኩሉታት ግን ዑና እዮም ገይሮሞ ይኽብል ደልዮ ስለዚ ነዚ ምፍራስ እምበር ምህናፅ ዘይኮነ
1: ናይ
3: ግብፂ መራኽብ ኣብ ባሕሪ ኤርትራ ብሚኒስትሪ ሃብታዓሳ ሓደ ውዕል ግበር ነይሮ ዓመታዊ ውዕል ማለት እዩ እዛ ዓመታዊ ውዕል ሰብዓ መራኽብ ዝኣክል ይፍቀደ ንክገፋሕ ሓንቲ መርከብ ስጋብ ስሳ ቶና ቢለን እየን ዝገፋ ነይረ ሕጂ እቲ ዝግፈፍ ዓሳ ንናቶ ዋጋ ኣለዎ ንኣብነት እቲ ዝለዓለ ብናቶም ነዳዲ ብናቶም ሰራሕተኛ ብናቶም ጉልበት ብናቶም ባጀት ምግቢ ገለ ማለት እዩ ጥራሕ ኣብ እንታይ ምስቀሉ ክልተ ኤርትራውያን ኢንስፔክተር ተባሂሎም እዮም ኢንስፔክት ንክገብሩ ጥራሕ ምዘድ እዩ ሕጂ እዚ እንታይ እዩ ነይሩ እቲ ኣታዊ እዩ ስጋብ 2.5 እቲ ዝለዓለ ንሓደ ኪሎ ዓሳ ሽየጥ ነይሩ 2.5 ዶላር እየ ዝብል ዘሎ ብናቶም ይኩሉ ወላ ሓንቲ ወፃእ ዘይብልካ ስኻብ ገዛእ ባሕርካ ጥራሕ እዩ ብኡ ዲስፓሽ ዋሃበካ ገለ ዋሃበካ ንዑ ኩሉ ተመዚኑ ተረእዩ ገለ መለታት ገለ ብኡ መፅኡ ናብ ሚኒስትሪ ይቐርብ ብኡ ሕሳብ ከፊ ኢሎም ቶም ግብፃውያን ሒዞም እዮም ዝኸዱ ነይሩ ስለዚ ካብ ሰብዓ መራኽብ ካብ ሓደ ኪሎ ብሕሳብ 2.5 ዶላር ተሪእነ ክንዲ ምንታይ ኣታዊ ንርኣዩ እዚ ግብፃውያን ዝገብርዎ ዝነበሩ ዝገፍዎ ዝነበሩ እዩ ከምኡ ድማ ሳርዋ ዝበሃላ ናይ ስዑድ መራኽቡን ከምኡ ዓይነት ምክፋፍ ዓሳ ስምምዕ ይገብራ ይሰርሓ ነይረን ሕጂታይ ንምባል እዛ ኣታዊ መብዛሕትኡ ሕጂ ወርቂ ብሻ በይኣቱ ይንፈልጥን ገለ እዩ ዝበሃል ልዕሊ ወርቂ ብሻ በቲ ናይ ሚኒስትሪ ሃብቲ ዓሳ ዝግበር ዝነበረ ሽፍትነት በቲ ስርዓት ይዓቢ ንምንታይ ብሻት ማለት እዩ ተሰርሑ ቅድሚኡ ግን እዚ ኩሉ ዓይነት ዶላራት እዚ ኩሉ ዓይነት ዝሕፈስ ዝነበረ ህዝብና ዋላ ሓዲፈ ይርጠን እዩ ነይሩ ሶ ቀሊል ኣይኮነን ንምባል ብኡ እውን መፅናዕቲ በዚ ዝተገበረ ሕጂ እቲ ናይ ተባሕርና እግሪ መንገዲ ክርክማ ዝደልያ ሓደ ባሕሪ ኤርትራ እቲ ዝለዓለ ዓሳ ዝውንኒ ንምንታይ ልዕሊ በዓል የመን ልዕሊ በዓል ካልኦት ምስቲ ብዝሒ ደሴታት ማዕበል ኣብ ዝህልወሉ እዋን ተፀፊዖም በቲ ማዕበል ናብቲ ናይ ኤርትራ ባሕሪ እዮም ዝመፁ ዝያዳ ኮመርሻል ኣለዎ ማለት እዩ ዝያዳ ኮመርሻል ተልዎ ከዓኒ ዝያዳ ደለይቲ ወይ ከዓ ክሰርሕሉ ዝደልዩ ኣሎ ሕጂ ኣብቲ መፅናዕቲ እንታይ ተገይሩ መሲልኩም መፅናዕቲ ምስ ተገበረ ባሕሪ ኤርትራ ኣብ ዓመት 2 ግዜ ክግፈፍ ኣለዎ እንተዘይተገፊፉ ግን ብከላ ባሕሪ እውን ከጋጥም ይኽእል እዩ እቶም ዓሳ በዓሎም ክመትሉ ዝኽእሉ ከጋጥሞም ይኽእል እዩ ክጨኒ ይኽእል እዩ ካልእን ካልእ ስለዚ ነዚ እውን ብዝግባእ ክስራሕ ኣይተደለየ ስለዚ እቲ ባሕርቲ 2 ግዜ እንድሕሪ ከግፍፍ ኣብ ዓመት ዘኽእል ኮይኑ ክንዲ ምንታይ ኢንካም ኣለዎ ማለት እዩ ነቲ ህዝቢ ኤርትራ ሲ ብኣ ጥራሕ ክተንብሮ ከም ዝከኣል እዩ ዘርእካ ማለት እዩ ካልኦት ባሕርታት ተርእናዮ ማለት ሕጊ ባሕርስ ሓደ ናይ መብዛሕቲ ዓለምና ዝኽተሎ ማለት እዩ ኣብ ዓመት ሓደ ግዜ እዩ ዝግፈፍ ኣባና ግን ምስቲ ዝተገበረ መፅናዕቲ ምስቲ ድንግል ምህላው 2 ግዜ ንክግፈፍ እዩ እቲ መፅናዕቲ ተገይሩ ብማሪን ሪሰርች ዝተገበረ መፅናዕቲ ማለት እዩ እዚአ ክብል ደልየቲ ናይ ባሕሪ ምናልባት ምስቲ ህውኽ ህውኽ ኢለ ኸውነ ምስቲ ግዜ ምሕፃር ንዓኹም ውን ከይሕዘኩም ብምባል ንዩንዩ
4: መፅእ እዞም ተጋዘልቲ ሲ ማእዝኖም ኣጥፊኦም እንታይ ዝኸውን እዩ ትምህርቲ እዚ ድገም ስዶ ዝውዓልኩምሉ እየ ዝደግመልኩም ዘለኹም መብዛሕትኦም እቶም ኣብ ውሽጢ ዘለኹም ብፍላይ ድማ ኣብቃኛው ትቕመጡ ዝነበርኩም ብእዝንኹም ዝሰማዕኩም እየ ዝደግመልኩም ዘሎ ሓሴኻ ኣይኮንኩም ስለምንታይ እዮም ዞም ተጋደልቲ ሲ ማእዝኖም ኣጥፊኦም ክንምሃር ስለ ዝበሉ ኮይ ማእዝኖም ኣጥፊኦም ክምሃር ዝበለ ማእዝኑ ጥፊኡ እቲ ትምህርቲ እቲ ሰብ ብሰለለይ ሰምዖ ግና ሃይ ስኩል ቀደማዊ ስላሴ ዝበሃል በት ትምህርቲ ሓንታይ እዮም ቀይሕ ባሕሪ ዝበልዎ ሓረይ ናይ ካምቦኒ በት ትምህርቲ ኣብዚ ኩሉ በት ትምህርትታት እዩ ዝኸይድ ነይሩ ብምሉኡ ምሸት ሰዓ 6ዱሽተ ክትሪኦ ከለካ ተጋዳላይ መፅሓፍ ሕዚ ትምህርቲ ዝኸይድ ነይሩ እቲ መንግስቲ ተምሃር ኢሉ ክንዲ ዘተባብዖ ግና ከምዘይምሃር ይገብር ነይሩ ናይ ካልእ ከይ ከጥቁ ናተይ ተመክሮ ክነግረኩም ኣስመራ ኣዲስ ኣበባ ዩኒቨርስቲ ቀዳማይ ዓመት ነረ ንሜዳ ወፅአ ምስ መፃኹ ኣነ ኢንጂነሪንግ ትምህርቲ ክንምሃር እናበልኩ ከለኩ እየ ወፅአ ግን ኣብ ኤረትራ ምስ መፃኹ ብኡክፅል ስለዘይነበረ ኣብ ሶሻል ስታዲስ ኣትየ ማለት እዩ ከይንቕፅል ኣውፅኢና ዝስርዓት ከይንምሃር ካል ኣይኮነ ክምሃር እየ ንዝበለ ተምሃር ትብሎ በሪ ንክምሃር ዝበለ ተውፅኦ እዛ ኩላ ሰብ ኣውፅኢታ ሽምታት ገይርዋ እታ ትምህርቲ ከዓ መጨረሻ ኣፅዋ እዚ ስርዓት እዚ ኣብዚ ክንዛረብ ክንክእል ኣለና ስለምንታይ ይኸም ዝገብር ዘሎ ስለምንታይ ከደንቁረና ዝደሊ ዘሎ ዕላማ ስለ ዘለዎ እዩ ደቅና ስለምንታይ ክምሃሩ ዘይደልዮም ዘሎ كارپنتري فلامبرين طرح خونو زلوسي سلامنتاي خومو سلامنتاي بوليتيكال سما ساين سمهيرو سلامنتاي ناي حق سب كوينو نزي منجست تطاو داي بلو فتف داي بلو كوم سلامنتاي كوم خون فطر داي ندلينا دلو سلطان سلازله يطرح بتو مسو تصبيعهم زلو خا سلطان سلازله يني ابي ريتراسي حنتي تسرح بتمرز نبرت اندغنا حجي خعقوا لعل تحت نبلقني ذا سمافت بهاليا سمافتي انت اخويناتهم زي بتمهرتي زين اقل بتمهرتي نور يعطوه ناي بتمهرتي ناي ناي ناي حيمانوس تمهرتي نور يعطوه
2: كورة سمعتي تا جزيس لزاخلت إزي دكتور أمانيل بحال تقديم تقادلاي أو تمكرد الله جزيس لزاخلت تتغسل مهنياتو بتمرتي معتاو أتزبلنا إيه سب كيم مهارن